ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። እቲ ሓያል ርእደ መሬት ንምዕራባዊ ዞባብ ዝለዓለ ደረጃ ዝሓሰየን ኣብ መብዛሕትኡ ክፋለ ኮሎምብያ ዝተሰምዐን ክሳብ ሕጂ ዝተረጋገፀ ጸብጻብ ከም ዝሕብሮ 137 ከም ዝሞቱን ኣንስታት 600 ድማ ከቢድን ቀሊልን ማህሰይቲ ከም ዘጋጠሞም ክሕበር እንከሎ ፐረይራ እታ ዝበዝሕ መጉዳእቲ ዘጋጠማ ከተማ ኮይና ኣብ ማኒዛለስ ህንፃታት ኣባይቲ ሕክምና ኣብያተ ተምህርትን ቦታታት ኣምልኾን ከም ዝዓነወን 6 መዓርፎ ነፈርቲ ንድሕንነት ኣስጋእ ከም ዝኾነ ዘረጋግፅ መርመራ ንክካየድ ብዝብል ውሳነ ከም እተዓፅወን ስርሒታት ምድላይን ምድሓንን ሂወት ይቕፅል ከም ዘሎ ይንገር። ዕለት 10 ነሓሰ ኣብ ምዕራባዊ ኮሎምብያ ብዘጋጠመ ሓያል ርእደ መሬት ልዕሊ 137 ክመቱ ከለዉ 560 ድማ ከም ዝቆሰሉን ብዙሓት ድማ ክሳብ ሕጂ ድሃዮሞ ከም ዘይተረኽበ ክረጋገፅ እንከሎ ኣብ ሓያሉ ከተማታት ሰፊሕ ዕንወተ ከም ዝወረደን ጉጅለታት ህፁፅ ረድኤት ኣብ ትሕቲ ፍርስራስ ህንፃታት ተዓፂኦም ዝተረፉን ዝተቐብሩን ሰባት ናይ ምድላይ ስርሒት የሳልጡ ከም ዘለውን እንክሕበር። ድሕሪ እቲ ፍጻሜ ኣብ ዝሓለፉ ሰዓታት ዝተዘርግሐ ገምጋም ፈለማ 7.4 ሬክተር ዝተለክዐ ርእደ መሬት ማእከሉ ኣብ ምዕራብ እታ ሃገር ኣብ ዝርከብ ክፍ ቾኮ ኣብ ዘሎ ከባቢ ሳን ሆሴ ደል ፓልማር ምዃኑ እንከመላኽት እቲ ርእደ መሬት ኣብ ሰፊሕ ክፋለ ኮሎምብያን ኪኖዶባት እታ ሃገርን እውን ከም እተሰምዐ ይሕበር። እቲ ዝኸበደ ኩነታት ኣብታ ኣብ ምዕራባዊ ኮሎምብያ ካብ ዘለዋ ቀንዲ ማእከላት ህዝቢ ዝኾነት ፐይሬራ ከም ዝተረእየን እቲ ቀዳምነት ዝወሃቦ ኣብ ትሕቲ ፍርስራስ ተዓፂኦም ክኾኑ ዝኽእሉ ሰባት ምብፃሕን ምድላይን ትሑት መጉዳእቲ ዘጋጠሞም ህንፃታት ምውሓስን እዩ። እቲ ርእደ መሬት ኣዝዩ ሰፊሕ ከባቢ ስለ ዝፀለወ ኣብ ትሕቲ ቅርፅን መራኸብታትን ዘሰሓቦ ፅልዋ ከቢድ ብምዃኑ ሓፈሻዊ ገምጋም ዘጋጠመ ጉድኣት ንምቕራብ ኣፀጋሚ ይገብሮ። ብፍላይ ኣብ ማኒዛለስ ሳዕቤኑ ከቢድ ኮይኑ ኣሎ። ብመሰረት ናይ መጀመርታ ፀብጻብ ልዕሊ 10 ህንፃታት ሙሉእ ብምሉእ ከም ዝዓነወን ልዕሊ 20 መንበር ኣባይቲ ድማ ዝተፈላለየ ደረጃ ዘለዎ ዕንወት ከም ዘጋጠመን ኣባይቲ ሕክምና ኣብያተ ትምህርትን ኣብያተ ክርስትናን እውን ከም ዝዓነውን ኣብታ ሓንቲ ካብተን ቀንዲ ሃይማኖታዊ ምልክታት እታ ከተማ ዝኾነት ካቴድራል ማኒዛለስ ዕንወት ከም ዘጋጠመ እውን ተገሊጹ ኣሎ። ካብቶም ዝተገድኡ ከባብታት ዝተረኽቡ ምስልታትን ናይ መጀመርታት ፀብጻባት ኣብ ጎደናታት ፍርስራስን ዝተገድኡ መዋቅራትን ዘርእዩ ክኾኑ ከለዉ ሰብ መዚ ድማ ነበርቲ ካብ ውሑስ ዘይኮኑ ተባሂሎም ዝሕሰቡ ህንፃታት ክርሕቁ ይላበው ከም ዘለዉ ይንገር። እቲ ርእደ መሬት ኣብ ካሊእ እውን መጉዳእቲ ከም ዘሰዓበን ኣብ መላእታ ከተማ ኣብ ሓያሎ ቦታታት ጉጅለታት ሂወታ ድሕን ከም እተዋፈሩን ናይ መጀመርታ ፀብጻብ ከም ዘመልክትዎ ሰባት ኣብ ትሕቲ እቲ ፍርስራስ ተዓፂሙ ከም ዝነበሩን ትካላት ክንክን ጥዕና ከም ዝተጎድኡን ይሕብሩ። ኣብ ርእሰ ከተማ ክፍሊ ቾኮ ዝኾነት ኩቦዶ እውን መጉዳእቲ ዕንወት ትሕተ ቅርፅን ከም ዝተረእየ ይሕብር። ኣቦ መንበር ጉባኤ ጳጳሳት ኮሎምብያ ግዳያት ክሳብ ሕጂ ድሃዮም ንዘይተረኽበን ምድላይን ንዝተጎድኡ ኣባይቲ ስድራን ዘድሊ ሓገዝ ንምቕራብ ዝካየድ ዘሎ ዕዮ ንእግዚኣብሄር ኣማሕፂኖም ኣብዚ ከቢድ እዋን እዚ ቅርበትን ሓገዝን ጸሎትን ካቶሊካዊት ቤተ ክርስትያን ኣረጋጊፆም እዚ ብውልቂ ክግጠም ዘይከኣል ዓብዪ ህፁፅ ኩነታት ምዃኑ ሃገር ከም ሓንቲ ስድራ ቤት ምዃና ኣፍልጦ ክትህብን ንመከራ ብልግስን ብሓላፍነትን ሓድነትን ክትምልስን ዝጠልብ ምዃኑ ጳጳሳት ኮሎምብያ ኣገንዚቦም ኣብዚ ህፁፅ ኩነታት ኩሉ ክተሓባበርን ግዲኡ ከበርክትን ፀውዒት ኣቕሪቦም ብደረጃ ሰብ ኣውረድኤት ባንክታት መግቢ ኣብ መንጎ እቶም ዝድሓኑ ሰባት ክዕደል ሓገዝ ንምእካብ ወፍሪ ክጅመር ድማ ይላበው። እቲ ርእደ መሬት ንመጓዓዝያ መራኸብታት እውን ከም ዘዕነወን በዓል መዚ ኣገልግሎት መጓዓዝያ ነፈርቲ ኮሎምብያ ኣብ ምዕራባዊ ኮሎምብያ ኣብ ዝርከባ 6 መዓርፎ ነፈርቲ ማለት ፐረይና፣ ማኒዛለስ፣ ኩብዶ፣ ኣርሜንያ፣ ካርታጎን፣ ቦናቨንቱ ቱራን ስራሑ ከቋርፅ ትእዛዝ ከም ዘመሓላለፈን እቲ ውሳነ በቲ ሓያል ርእደ መሬት ዝተሃሰዩ መዕለቢ ፅርግያ ነፈርቲ ናይ መእተዊ ካልኦት ትሕተ ቅርፂ መዓርፎ ነፈርትን ውሑስ ምዃኑ ንምርግጋፅ ተባሂሉ ዝተመሓላለፈ ኮይኑ ድሕነት ስርሒታት ንምርግጋፅ ኣድላይ መርመራታት ክሳብ ብዝዛዘም በረራታት ደው ክብሉ እዮም። እቲ ስጉምቲ ልክዕ ከምቲ ናይ ህፁፅ ረድኤትን ትካላት ክንክን ጥዕና ዝንቀሳቀሱ ንዘለው ናብቶም ኣዝዮም ዝተሃሰዩ ከባቢታት ሓገዝ ንምብፃሕ ንዝግበር ፃዕሪ ከተዓናቅፍ ዝኽእል ምዃኑ ይንገር።
እቲ ርዕደ መሬት ፈለማ ብማዕከል ስነ ምድራዊ ርዕደ መሬት ኤውሮ ሜዲትራንያን ነቲ ነውፂ መሬት ሕጂ ከም እናበለ ዝኸይድ ዘሎ ትሑት ደረጃ ገምጋም ነውፂ መሬት ኣቕሪቡ ከም ዝነበረን ድሕሪኡ ዝመፀ ገምጋማት እቲ ፍጻሜ ኣብ 7.4 ርኽተር ከም ዝበፅሐን ማዕከሉ ድማ ኣብ ከባቢ ሳን ሆሴ ደል ፓልማር ኣብ ክፍሊ ቾኮ ምዃኑ ይሕብር። እቲ ርዕደ መሬት ኣብ መላእ ምዕራባውን ማዕከላይን ኮሎምብያ ኣብ ዝተፈላለየ ቦታታት ብብርትዑ ከም እተሰምዐን ኣብ ርእሰ ከተማ ቦጎታ እውን መሬት ክናወፅን ከሎ እቲ ናውፅ መሬት ካብ ዶባት ኮሎምብያ ወፃኢ ብፍላይ ኣብ ገለ ከባብታት ጎረባብቲ ሃገራት ዝተሰምዐ እውን ኮይኑ እቲ ሃገር ክሳብ ሕጂ ነቲ 25/1999 ዓ.ም ኣብ ኤክካፈ ተይሮ ዘጋጥመ ኣዕናዊ ርዕደ መሬት ከም ዘይትርስዖን ኣብቲ እዋን 1,000 ሰባት ከም ዝሞቱን ብፍላይ ኣብ ኣርሜንያን ፔሬይራን ካልኦት ብዙሓት ከተማታት መላእ እቲ ዞባን እውን ዓብዪ ዕንወት ከም ዘስዓበ ይዝከር። ኣብተን ኣዝዘን ዝተሓሰያ ከተማታት እቲ ህፁፅ ኩነታት ገና ይቕፅል ከም ዘሎን መጥፋዕቲ ሓዊ ጉጅለታት ሓለዋ ኣባላት ሕክምናን ሓይልታት ፀጥታን ፃዕሮም ኣብ ምድላይ ዝጠፍኡ ሰባት ካብ ገዛውትን ካልእ ውሕስነት ዘይብሎም ቅርፅታት እውን ክወፁ ዝተገዱ ኣብ መሐጋዝ የድህቡ ከም ዘለውን ሰብ መዚ ኩነታት ኣባይቲ ሕክምና ኣብያተ ትምህርቲ ኣብያተ ክርስትያን ኣባይትን ህዝባዊ ትሕተ ቅርፂ እውን ይግምግሙ ምህላዎም ክሕበርን ከሎ ሓቀይና ስፍሓት ናይቲ ሓደጋ ንፁር ዝኸውን ኣብቲ ናይ ማእከልቲ ሓደጋ ዝቐረበ ከባብታት ዝካየድ ገምጋም ምስ ተዛዘመ ጥራይ ኮይኑ ኣብታ ክሳብ ሕጂ ዝበዝሐ ቁፅሪ ግዳያት ዝተመዝገበላ ፐሬይራ ኣብ ማእከልቲ ፍረስራ ስርሒታት ህወት ኣድሕን ይቕፅል ከም ዘሎ ይንገር። ኣብ ጎድኒ እቲ ኣብ ሩዋንዳ ርእሰ ከተማ ኪጋሊ ስነ ኣህዛዊ ርክብ ንባህላዊ ስኒትን ኣከባብያዊ ፅቡቕ ህወትን ብዝብል ኣርእስቲ ተመሪሑ ካብ 8-10 ነሓሰ ዝተኻይደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፈን መደረ ዘስማዓን ስርሒት ውጥናት ተሓጋጋዚት ምክትል ኣቦ መንበርን ሓላፊት ካቶሊካውያን ኣሃት ኣብ ኮንራድ ሂልተን ማሕበርን እናቴ ጃኒ ዋካሂዩ ብዕላማ ዝተገብረ ውጥናትን ተምህር ትን ስልጠናን ናይ ርክብ ዓቕሚ መሕያል ኣገዳሲ ምዃኑ ብምምልካት እዚ ድማ ኣብ መላእ ዓለም ኣብ ዝርከቡ ዝተገሉ ማሕበረሰባት ዝሰርሕዎ ፅልዋ ክዕብዩ ዘኽእሎም ምዃኑ የስተብህላ። እናቴ ጄንዋ ካሂዩ ብፍላይ ኣብዚ ኣብ ዘመን ስነ ኣሃዛዊ ርክብ ካቶሊካውያን ኣሓት ናይ ገዛእ ርእሰን ዛንታ ምዝንታው ኣገዳሲ ምዃኑ ኣስሚራን ንወለዶታት ተመክሮታት ካቶሊካውያን ደናግል መብዛሕትኡ ግዜ ብካልኦት ይንገር እኳ እንተነበረ እተነ ደናግል ንባዕለን ኣብ መንጎ ገጠር ማሕበረሰባት ውሽጣዊ ከተማታትን ኣብ ወሰናስን ዝነብሩ ሰባትን ዘካይዶ ዕዮ ብሓቀና መገዲ ንምግላፅ ዝበለፀ ደረጃ ከም ዘለዎን ይሕብራ። ምስ ጉዳያት መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ላዕላ ቤት ፅሕፈት ብምትሕብባር ዝድግፉ ውጥንን ጴንጤቆስጤ ስነ ኣህዛዊ ዛንታ ምቕራብ ድምፂ ዘገልግልኦ ማሕበረሰባትን ብኸመይ ክዕብዮ ከም ዝኽእል ኣብነት ምዃኑ ኣጉሊሐ እዚ ውጥን ብ10 ቋንቋታት ኣብ ዜና ቫቲካን ብዝሕተም ሰሙናዊ መደብ ኣቢሉ ካብ ብዙሕ ግዜ ዕሽሽ ዝበሃል ቦታታት ማሕበረሰባትን ዞባታት ኩናትን ዝመፅአ ኣሓት ናይ ተስፋ ሓጎስን ፅንዓትን ዛንታታት ብምክፋል ንተመክሮታት ድምፂ ክህባ ይፅዕራ። ነዞም ዛንታታት እዚኣቶም ከም ሓደ ዓይነት ስብከተ ወንጌል ገይረን ብምግላፅ ነተን መነኮሳት ኣብ ቤተ ፀሎት ጥራይ ዘይኮነስ ኣብ መዓልታዊ ሂወትን ኣብ ጎድኒ ሰባት ኮይነን ርህራይን ፍቕርን እምነትን ተስፋን የቕርባ ተልእኮ ቤተ ክርስትያንን መንፈሳዊ ህያባት ማሕበራትን ይነብራ። መነኮሳት ከም ብደገ ኮይነን ዝዕዘባ ከም ፍሉይ ፀዋዕታ ዝነብራ ተገይረን ክረኣያ ዘይኮነስ ንማሕበረሰብ ዘሰኒያ ቋንቋታቶም ዝዛረባ ተመክሮታቶም ዝርዳኣ ተስፋን ባህላዊ ስኒትን ናብ ንቡር ንምምላስ ኣበርክቶ ዝገብራን ምዃነን ኣፅኒዐን የዘኻኽራ። ቤት ፍርዲ ደማስቆ ርእሰ ብሄር ነበር ሶርያ ንኻልእ ገበናተ ሓዊሱ ኣቐዲሙ ብዝተሓቀነ ግብረ ቅትለት ስቅያት ብዘይፈቓድ ምእሳርን ምቕታልን ትሕቲ ዕድመ ቆልዑን
تحتاتي انكبل قبل على حاو مهر الاسد عزازي ربعي اتك او كفل سراوي تنبرن كالوت عبالات وتهدراون تتتاون نايتي سرعات نبرن اون تحتاتي كم زبالوم تحبيرو بتفردي دماسكور سبهر سوريا نبر بشر الاسد ابتنا استطاع ست اربعة عمتات اب سوريا زعنا وقجت بقبانات كناتن قبانات انصار سبع اونتن قبانينا انكبل ابزي ترقبلو مقابا ايا نموت كم التفردون زي أبل علي اتي أب تحساس كل التشحن سران أربعة عامة محرط من قصد دحر موداقو ناب سوريا زهادمة كاب سلطانو زتا علي مراحي ببيت فرد سوريا زواردون عاي مجمر تفردي يخون اتي بيت فردي أساد كابي كالغوت قبنات أقدمو بزتوات أنا قبرق قتلات سكيات بزي فقاد مقصار مقتال تحت عدم قلعون تحتاتي انكبل أبل علي حو مهر الأساد عزازي رابع عيد قوي كفلة سراوي تنبرن كالو تابلات والتحدراون تتتاون عقلات نايت سرعات نبرن أبزي نبرلو وان تمساس عرف فردز تمحلال فوم كوينو عتف ناجب ودحاو بو نايت رأس بيهر نبرن أبدوباوي أو راجع دارا حلافي بوليتيكا وصدتا نبر وان نموت تفريدو اللو زي حلفة عمد أبتحتك أيد زعاتو ناجب أبك انبيت فردي بأكل زقرب انكو تخصاص كوينو أب دارا أبورح مقابيت كلتشان عصر تحادن عمد محرات تقرى من قستيج الرعطات تحيفهم تباحي لمز تخصو حيالو من أسيات مقصارن مقفاعا زبر عبرو برتعو تقاموتات دحيرو بحيلتات صدتا دحرز تخايد قبر عفنان نبكونات حد حد كم التساقاقر يذكر نايتي بيت فردو الساني سعيبو وجلتات سورياويان أب دماسكون داران أب كدم بيت فردو تأكيبو نتي فردي ب متسمبال أبوان اتقج تتاقتل ويستفو سبات زار السئل اون حيزو من كم زنابرون ازين استطر بعد اوار حسق تسلف فردي أبو مورد اتازمت او الساني برسا بهر احمد الشارع زمن روحو حد استساب مزي دحري العلو فرق زمن محدرة صدر بيت اساد أبو مسرح مزاقاقر فتحي سقمت مخانو كحبرن كلو يخنم برن قفتا يقات موكم زلون بمسارتنا حق ليك انوار البوني اتنا عيموت فردين ترقصة بيهر نبارن كالوغوت أبزتا عقوبولن حقراتن كلو زي تفردو بمقانوم أحليفكا نمحا بزيادة كاتس أقم يخيل إيو دحري موت أبوو حافيز كابكلت الشيحة عمتا محرات جميرو أبسلتان زيسان حبشر الأساد أبزحج إوان من صدر عبيتو أبروسياكم زركابن أبتا أبور حتى عصاز كلتا شعن سران أربعة عمتا محرات دحري قلتو فمدكعتي عمزتي موداقو للحامس عمتا زيسان حم محدرا صدرابيت أساد أبلع لسوريا كم التقارات يفلت.

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሉ ከምትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino @spc.vi ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። እቲ ሓያል ርዕደ መሬት ንምዕራባዊ ዞባብ ዝለዓለ ደረጃ ዝሓሰየን ኣብ መብዛሕትኡ ክፋለ ኮሎምብያ ዝተሰምዐን ክሳብ ሕጂ ዝተረጋገፀ ጸብጻብ ከም ዝሕብሮ 137 ከም ዝሞቱን ኣስታት 600 ድማ ከቢድን ቀሊልን ማህሰይቲ ከም ዘጋጠሞም ክሕበርን ከሎ ፐረይራ እታ ዝበዝሕ መጉዳእቲ ዘጋጥማ ከተማ ኮይና ኣብ ማኒ ዝኣለስ ህንጻታት ኣባይቲ ሕክምና ኣብያተ ተምህርትን ቦታታት ኣምልኾን ከም ዝዓነወን 6 መዓርፎ ነፈርቲ ንድሕንነት ኣስጋእ ከም ዝኾነ ዘረጋግፅ መርመራ ንክካየድ ብዝብል ውሳነ ከም እተዓፅወን ስራሕታት ምድላይን ምድሓንን ሂወት ይቕፅል ከም ዘሎ ይንገር። ዕለት 10 ነሓሰ ኣብ ምዕራባዊ ኮሎምብያ ብዘጋጠመ ሓያል ርዕደ መሬት ልዕሊ 137 ክመቱን ከለዉ 560 ድማ ከም ዝቆሰሉን ብዙሓት ድማ ክሳብ ሕጂ ድሃዮሞ ከም ዘይተረኽበ ክረጋገፅን ከሎ ኣብ ሓያሉ ከተማታት ሰፊሕ ዕንወተ ከም ዝወረደን ጉጅለታት ህፁፅ ረድኤት ኣብ ትሕቲ ፍርስራስ ህንፃታት ተዓፂኦም ዝተረፉን ዝተቃብሩን ሰባት ናይ ምድላይ ስርሒት የሳልጡ ከም ዘለውን እንክሕበር። ድሕሪ እቲ ፍጻሜ ኣብ ዝሓለፉ ሰዓታት ዝተዘርግሐ ገምጋም ፈለማ 7.4 ሬክተር ዝተለክዐ ርዕደ መሬት ማእከሉ ኣብ ማዕራብታ ሃገራብ ዝርከበ ክፍሊ ቾኮ ኣብ ዘሎ ከባቢ ሳን ሆሴ ደል ፓልማር ምዃኑ እንከመላኽት። እቲ ርዕደ መሬት ኣብ ሰፊሕ ክፋለ ኮሎምብያን ኪኖዶባት እታ ሃገርን እውን ከም እተሰምዐ ይሕበር። እቲ ዝኸበደ ኩነታት ኣብታ ኣብ ምዕራባዊ ኮሎምብያ ካብ ዘለዋ ቀንዲ ማእከላት ህዝቢ ዝኾነት ፐይሬራ ከም ዝተረእየን እቲ ቀዳምነት ዝወሃቦ ኣብ ትሕቲ ፍርስራስ ተዓፂኦም ክኾኑ ዝኽእሉ ሰባት ምብፃሕን ምድላይን ትሑት መጉዳእቲ ዘጋጠሞም ህንፃታት ምውሓስን እዩ። እቲ ርዕደ መሬት ኣዝዩ ሰፊሕ ከባቢ ስለ ዝፀለወ ኣብ ትሕቲ ቅርፅን መራኸብታትን ዘሰሓቦ ፅልዋ ከቢድ ብምዃኑ ሓፈሻዊ ገምጋም ዘጋጠመ ጉድኣት ንምቕራብ ኣፀጋሚ ይገብሮ። ብፍላይ ኣብ ማኒዛለስ ሳዕቤኑ ከቢድ ኮይኑ ኣሎ። ብመሰረት ናይ መጀመርታት ፀብጻብ ልዕሊ 10 ህንፃታት ምሉእ ብምሉእ ከም ዝዓነወን ልዕሊ 20 መንበር ኣባይቲ ድማ ዝተፈላለየ ደረጃ ዘለዎ ዕንወት ከም ዘጋጠመን ኣባይቲ ሕክምና ኣብያተ ትምህርትን ኣብያተ ክርስትናን እውን ከም ዝዓነውን ኣብታ ሓንቲ ካብተን ቀንዲ ሃይማኖታዊ ምልክታት እታ ከተማ ዝኾነት ካቴድራል ማኒዛለስ ዕንወት ከም ዘጋጠመ እውን ተገሊጹ ኣሎ። ካብቶም ዝተገድኡ ከባብታት ዝተረኽቡ ምስልታትን ናይ መጀመርታት ፀብጻባት ኣብ ጎደናታት ፍርስራስን ዝተገድኡ መዋቅራትን ዘርእዩ ክኾኑ ከለዉ ሰብ መዚ ድማ ነበርቲ ካብ ውሑስ ዘይኮኑ ተባሂሎም ዝሕሰቡ ህንፃታት ክርሕቁ ይላበው ከም ዘለዉ ይንገር። እቲ ርዕደ መሬት ኣብ ካሊእ እውን መጉዳእቲ ከም ዘሰዓበን ኣብ መላእታ ከተማ ኣብ ሓያሎ ቦታታት ጉጅለታት ሂወታ ድሕን ከም እተዋፈሩን ናይ መጀመርታ ፀብጻብ ከም ዘመልክትዎ ሰባት ኣብ ትሕቲ እቲ ፍርስራስ ተዓፂም ከም ዝነበሩን ትካላት ክንክን ጥዕና ከም ዝተጎድኡን ይሕብሩ። ኣብ ርእሰ ከተማ ክፍሊ ቾኮ ዝኾነት ኩቦዶ እውን መጉዳእቲ ዕንወት ትሕተ ቅርፅን ከም ዝተረእየ ይሕብር። ኣቦ መንበር ጉባኤ ጳጳሳት ኮሎምብያ ግዳያት ክሳብ ሕጂ ድሃዮምን ዘይተረኽበን ምድላይን ንዝተጎድኡ ኣባይቲ ስድራን ዘድሊ ሓገዝ ንምቕራብ ዝካየድ ዘሎ ዕዮ ንእግዚኣብሄር ኣማሕፂኖም ኣብዚ ከቢድ እዋን እዚ ቅርበትን ሓገዝን ጸሎትን ካቶሊካዊት ቤተ ክርስትያን ኣረጋጊፆም እዚ ብውልቂ ክግጠም ዘይከኣል ዓብዪ ህፁፅ ኩነታት ምዃኑ ሃገር ከም ሓንቲ ስድራ ቤት ምዃና ኣፍልጦ ክትኸብን ንመከራ ብልግስን ብሓላፍነትን ሓድነትን ክትምልስን ዝጠልብ ምዃኑ ጳጳሳት ኮሎምብያ ኣገንዚቦም ኣብዚ ህፁፅ ኩነታት ኩሉ ክተሓባበርን ግዲኡ ከበርክትን ፀውዒት ኣቕሪቦም ብደረጃ ሰብኣዊ ረድኤት ባንክታት መግቢ ኣብ መንጎ እቶም ዝድሓኑ ሰባት ክዕደል ሓገዝ ንምእካብ ወፍሪ ክጅመር ድማ ይላበው። እቲ ርዕደ መሬት ንመጓዓዝያ መራኸብታት እውን ከም ዘዕነወን በዓል መዚ ኣገልግሎት መጓዓዝያ ነፈርቲ ኮሎምብያ ኣብ ምዕራባዊ ኮሎምብያ ኣብ ዝርከባ 6 መዓርፎ ነፈርቲ ማለት ፐረይና፣ ማኒዛለስ፣ ኩብዶ፣ ኣርሜንያ፣ ካርታጎን፣ ቦናቬንቱ ቱራን ስራሑ ከቋርፅ ትእዛዝ ከም ዘመሓላለፈን እቲ ውሳነ በቲ ሓያል ርዕደ መሬት ዝተሃሰዩ መዕለቢ ፅርግያ ነፈርቲ ናይ መእተዊ ካልኦት ትሕተ ቅርፂ መዓርፎ ነፈርትን ውሑስ ምዃኑ ንምርግጋፅ ተባሂሉ ዝተመሓላለፈ ኮይኑ ድሕነት ስርሒታት ንምርግጋፅ ኣድላይ መርመራታት ክሳብ ብዝዛዘም በረራታት ደው ክብሉ እዮም። እቲ ስጉምቲ ልክዕ ከምቲ ናይ ህፁፅ ረድኤትን ትካላት ክንክን ጥዕናን ዝንቀሳቀሱ ንዘለው ናብቶም ኣዝዮም
ኣዝዮም ዝተሓፀዩ ከባቢታት ሓገዝ ንምብፃሕ ንዝግበር ፃዕሪ ከተዓናቅፍ ዝኽእል ምዃኑ ይንገር። እቲ ርዕዳ መሬት ፈለማ ብማዕከል ስነ ምድራዊ ርዕዳ መሬት ኤውሮሜዲትራንያን ነቲ ነውፂ መሬት ሕጂ ክምናበለ ዝኸይድ ዘሎ ትሑት ደረጃ ገምጋም ነውፂ መሬት ኣቕሪቡ ከም ዝነበረን ድሕሪኡ ዝመፀ ገምጋማት እቲ ፍጻመ ኣብ 7.4 ረክተር ከም ዝበፅሐን ማዕከሉ ድማ ኣብ ከባቢ ሳን ሆሴ ደል ፓልማር ኣብ ክፍሊ ቾኮ ምዃኑ ይሕብር። እቲ ርዕዳ መሬት ኣብ መላእ ምዕራባውን ማእከላይን ኮሎምብያ ኣብ ዝተፈላለየ ቦታታት ብብርትዑ ከም እተሰምዐን ኣብ ርእሰ ከተማ ቦጎታ እውን መሬት ክናወፅ እንከሎ እቲ ነውፂ መሬት ካብ ዶባት ኮሎምብያ ወፃኢ ብፍላይ ኣብ ገለ ከባብታት ጎረባብቲ ሃገራት ዝተሰምዐ እውን ኮይኑ እቲ ሃገር ክሳብ ሕጂ ነቲ 25 ጥሪ 1999 ዓመተ ምሕረት ኣብ ኤክካፈ ተይሮ ዘጋጥመ ኣዕናዊ ርዕዳ መሬት ከም ዘይትርስዖን ኣብቲ እዋን 1000 ሰባት ከም ዝሞቱን ብፍላይ ኣብ ኣርሜንያን ፔሬይራን ካልኦት ብዙሓት ከተማታት መላእ እቲ ዞባን እውን ዓብዪ ዕንወት ከም ዘስዓበ ይዝከር። ኣብተን ኣዝዘን ዝተሓሰያ ከተማታት እቲ ህፁፅ ኩነታት ገና ይቕፅል ከም ዘሎን መጥፋዕቲ ሓዊ ጉጅለታት ሓለዋ ኣባላት ሕክምናን ሓይልታት ፀጥታን ፃዕሮም ኣብ ምድላይ ዝጠፍኡ ሰባት ካብ ገዛውትን ካልእ ውሕስነት ዘይብሎም ቅርፅታት እውን ክወፁ ዝተገዱ ኣብ መሐጋዝ የድህቡ ከም ዘለውን ሰብ መዚ ኩነታት ኣባይቲ ሕክምና ኣብያተ ትምህርቲ ኣብያተ ክርስትያን ኣባይትን ህዝባዊ ትሕተ ቅርፂ እውን ይግምግሙ ምህላዎም ክሕበር እንከሎ ሓቀይና ስፍሓት ናይቲ ሓደጋ ንፁር ዝኸውን ኣብቲ ናይ ማእከልቲ ሓደጋ ዝቐረበ ከባብታት ዝካየድ ገምጋም ምስ ተዛዘመ ጥራይ ኮይኑ ኣብታ ክሳብ ሕጂ ዝበዝሐ ቁፅር ግዳያት ዝተመዝገበላ ፐሬይራ ኣብ ማእከልቲ ፍረስራስ ስርሒታት ሂወት ኣድሕን ይቕፅል ከም ዘሎ ይንገር። ኣብ ጎድኒ እቲ ኣብ ሩዋንዳ ርእሰ ከተማ ኪጋሊ ስነ ኣሕዛዊ ርክብ ንባህላዊ ስኒትን ኣከባብያዊ ፅቡቕ ህወትን ብዝብል ኣርእስቲ ተመሪሑ ካብ ዕለት 8 ክሳዕ ዕለት 10 ነሓሳብ ዝተኻይደ ዓለማዊ ዋዕላ ዓለማዊ ካቶሊካዊ ማሕበር መራኸቢ ብዙሓን ዝተሳተፈን መደረ ዘስማዓን ስርሒት ውጥናት ተሓጋጋዚት ምክትል ኣቦ መንበርን ሓላፊት ካቶሊካውያን ኣሃት ኣብ ኮን ራድ ሂልተን ማሕበርን እናቴ ጃኒ ዋካሂዩ ብዕላማ ዝተገብረ ውጥናትን ቶምሃር ትን ስልጠናን ናይ ርክብ ዓቕሚ መሕያል ኣገዳሲ ምዃኑ ብምምልካት እዚ ድማ ኣብ መላእ ዓለም ኣብ ዝርከቡ ዝተገሉ ማሕበረሰባት ዝሰርሕዎ ፅልዋ ክዕብዩ ዘኽእሎም ምዃኑ የስተብህላ። እናቴ ጄን ዋካሂዩ ብፍላይ ኣብዚ ኣብ ዘመን ስነ ኣሃዛዊ ርክብ ካቶሊካውያን ኣሓት ናይ ገዛእ ርእሰን ዛንታ ምዝንታው ኣገዳሲ ምዃኑ ኣስሚረን ንወለዶታት ተመክሮታት ካቶሊካውያን ደናግል መብዛሕትኡ ግዜ ብካልኦት ይንገር እኳ እንተነበረ እተነ ደናግል ንባዕለን ኣብ መንጎ ገጠር ማሕበረሰባት ውሽጣዊ ከተማታትን ኣብ ወሰናስን ዝነብሩ ሰባትን ዘካይዶ ዕዮ ብሓቂና መገዲ ንምግላፅ ዝበለፀ ደረጃ ከም ዘለዎን ይሕብራ። ምስ ጉዳያት መራኸቢ ብዙሓን ዝሓሊ ናይ ቅዱስ መንበር ላዕላ ቤት ፅሕፈት ብምትሕብባር ዝድግፉ ውጥንን ጴንጤቆስተ ስነ ኣሕዛዊ ዛንታ ምቕራብ ድምፂ ዘገልግልኦ ማሕበረሰባትን ብኸመይ ክዕብዮ ከም ዝኽእል ኣብነት ምዃኑ ኣጉሊሐ እዚ ውጥን ብ10 ቋንቋታት ኣብ ዜና ቫቲካን ብዝሕተም ሰሙናዊ መደብ ኣቢሉ ካብ ብዙሕ ግዜ ዕሽሽ ዝበሃል ቦታታት ማሕበረሰባትን ዞባታት ኩናትን ዝመፅአ ኣሓት ናይ ተስፋ ሓጎስን ፅንዓትን ዛንታታት ብምክፋል ንተመክሮታት ድምፂ ክህባ ይፅዕራ። ነዞም ዛንታታት እዚኣቶም ከም ሓደ ዓይነት ስብከተ ወንጌል ገይረን ብምግላፅ ነተን መነኮሳት ኣብ ቤተ ፀሎት ጥራይ ዘይኮነስ ኣብ መዓልታዊ ሂወትን ኣብ ጎድኒ ሰባት ኮይነን ርህራይን ፍቕርን እምነትን ተስፋን የቕርባ ተልእኾ ቤተ ክርስትያንን መንፈሳዊ ህያባት ማሕበራትን ይነብራ። መነኮሳት ከም ብደገ ኮይነን ዝዕዘባ ከም ፍሉይ ፀዋዕታ ዝነብራ ተገይረን ክረኣያ ዘይኮነስ ንማሕበረሰብ ዘሰኒያ ቋንቋታቶም ዝዛረባ ተመክሮታቶም ዝርዳኣ ተስፋን ባህላዊ ስኒትን ናብ ንቡር ንምምላስ ኣበርክቶ ዝገብራን ምዃነን ኣፅኒዐን የዘኻኽራ። ቤት ፍርዲ ደማስቆ ርእሰ ብሄር ነበር ሶርያ ንኻልእ ገበናተ ሓዊሱ ኣቐዲሙ ብዝተሓቀነ ግብረ ቀትለት ስቅያት ብዘይፈቓድ ምቕሳርን ምቕታልን ትሕቲ ዕድመ ቆልዑን ተሓታቲ እንክብል ኣብ ልዕሊ ሓዉ

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሉ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino @spc.va/ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس